አባታችን በሰማያት ላይ ያለህ ተለይቶ መስካን ክብር ስም መንግስተን ምን ፈልጋት ካጥንቱ በልጅነት ጥንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይ ተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋ ህይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት ልፈት

Aki lobasa taish salamta anivaryash lipsen satatak safata salam lulish kapanyal patmata maryam hoi mabete hoi dingale andalashi kadus gabriel salam salam laki andarsullo anem yetafalish yenabses gamar gam buruknaw የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን